በቀደም ሳይጀራ ቻኔል ስታፍ ቁማማ ነናሳም መንጎ ናማዋም ኦንሰራዮ ናፓምላስ ስፓማንዳሎ ስፈንፉንጎ